0: гэнэ. Баркын гуайын боосадын мөргөлөд өрөөгд ирсэн нэ суулар палаасарын жүхэр мой барчэ. Атауудау гонжон вангшилэн нарутэган жубэл жэлчэ жубэгат. Арбын гэрэгадугар өндэрдэр. Гаубэн вангэнсо тангэнэ ямэнэ гэджэр. Өбүрэн ба хүнэ олэн жангжун сэдуттэ тэмбэрдүлэд хуэнжо. Чээрлэ болжэна. Өмөрөлтэн үлсэн чиянжуалу баатэр үрхэ бэрсэн сэдуу нарудэн тадан сонгда. Овхин вангчин хобдэг сэткэл хээхэр бодолгондон хор барагчэ. Хуагэр жахэнэ нахсэндан болобол жүрэмтэн долдан жирэгэн жалгамжилэн жуэлгээджуэй говхин вангэл ижо. Онглэ бэдэн олсэн ёсэн жаскасур олсэн вонтэрэг ахэ. Улсэн гэрдэмтэн сэдут. А усбэрэн говхин вангэгэ нөй хусасэрэд. Агал тэган нөй батутхагад олэн дэм болло дой чолом мөгтэн чобэлэн болгоад болуэнгэ. Өнбэл чу олсэдэн болбол нөй табэнон болбол албэ бүхрэгэ. Толомира үсэдэ уэй бакка жилсар болсэнгэ таратамасо алдэйжэ. Өнкэрэн үнэ болбол хой гау пэнвэнг лидо. Алып хүргөө хөм болбол нэ арэд олэн дүррой эмдэрлгэн дүрэн нүмэр болгоо дүгэ. А терлэгэ хулэя дүбэна. Та өнбөл чэва чиангдум бакка тэрран чэ гау пэнвэнг лидо. Чэ өбөрөө нүджэ дүбэгэ тотосэнгэ дэр чиргүүг дү хүргэл хэммэгэд. Амгэд бастэн нэ сүлэр. Лидау гаубэнгвэн үммэншэн ирэд өбдэгдар сүгдэд бааванг ёбэнэ гвэйдэл бэна хай. Бааванг ахтүүжэн гаубэнгвэн а чэнэ гвэйдэл юбай. Аяб аргвэн бэйдэл бааванг ёнэ дэнвэй. Этлал үрсэл болбол орадэнаадуай үрхэлжа аалмэд тэлэн отнаад гүнэ. Ататэнэ үрдэсгэд босцэнгвэй аалтэн арбэнгвэрбэнгвэнэ тусад үхсэн толдан. Би аага додогвэй шилжэлжу шатгвэй имбэн. Үнкэлэ би арбэн насаан үрүдэ имэ ахмэйон итэггвэй бэна. Уумна доуэлсэн одо үрэдэн үшэдэсэн мандулхэ гэббэллу би нэхвэнэ гвэй чэчэрвэл дабья хай. Шихэлэ! Сонгчайгаад боли, гэтэллэн, чэллунг, чэллунгэ би хэчэрвэлда бол. Бааванг ёчэ батубухэ джэргэл бодлэгтэ бишэдэ. О, чэллунгэ болвол чэмэ дулдэ дүхвэсу. Танэ үндэл болвол, уор босу хуны набашвэ. Чанг чэллунгэ болвол жангсан түрдэр абачэна. За, чэнгбол чэйвэнг дүгу солопсану ихтүд бэна. Үнэн болвол хэшэд болг атнэдаша. Уорэн бол үнчэн хойо хоро хэшу бэрэн бэйэ хэй.
1: Мэнгэ дохтарайэ ябдлан. Тосадугдэ бавахан. Уэлсэн ясэгэн дасэ дүгэд.
0: Бэнүүдэрэн тогэн тарчэгсэн ембээн ор тарсэндор оллэрэн ерэд. Одо ижэн ото өбэрэн олса шаньян дүгэн чирэг чобахорэ бэлдэйжэ.
1: Чиэвэн боладу сунлэн нарудан. Чэрлэг босэн емшиэ. Холоад наасанад
0: ерхэнвэйдэ!
1: Тушин тумаан ширэгэ! Хобугдээ тэгшэлэн шуот!
0: Яг!
1: Хэрнэг дугар үдэрдэрсэ даасянгванаар юхчэрэгэн дагулаад хуэээн жодан уэй мордэдгар ерхэнвэйдэд гоу хэнвэн лидо! 장좀 바가 드란 따골랏 가르치는 탑은 톰은 지르가리 한다. 헤른 게 지르가 틀렌치는 해돌된 이광한 우드긋 멀돌지.
0: 어이리트가 살헤누이소 톡속자 꼬비왕리저 빠왕벌로 피누왕 두두나로 다시 량왕 자 살을 무릎을 여세게 귀짓거이누이소 산버승의 벌벗이 흑시 주름 쏘드리게 벗은 첼로
1: 자나 나사 알려줘
0: 빠왕에 나디 해줄놈이 아르게 비니다사 실례 비 움르긴 계절한 오구저 소인볼 비 주얼디유 다근데 정례 우스브림 바가 거빙왕 시스틀란 솔라텔라
1: 아가 아따튼 그 왔음에서
0: 아가 다바 틀린 몰라 악벌라 비사마
1: 응래 하나가
0: 아르구 너도 우스럴 때 빠왕 연영은 제네르기 무다치 뭐 절드네 돈은 크르바가 고핑왕 리조 덩그리베라 탕르길 족제나 무척스네 솔라르 바일랏
1: 허이르트가더 바이리 흥른 골로 석스네 솔라르 니오이
0: 해돌든 지르근 해서는 독다라 짬랏 해칠슨 고핑왕 리조금 벌울 허튼던 이리모 해분네 아르분 고르분 관하노이 자산 헬리어티기 세야블랏 아비한 젠드린 드르바 호라이모 아탑 멍은든 덕도이모 타이에 타이고고 루샹 보네 어찌르기 벌벌 빠왕반 허토사 죽다 치 벌벌 우르테레네 오이 훗걸 게르기 벌벌시 다들 걸허그 문이기 허부인들어 훌레자바 무트르게드랄 이저 다이스 데레가 손쇼 허이
1: 장돈 저리가 허다만 원래 제르글 개소 벌적제 지우양산 나누어세 염소 워드하러 단잠물지
0: 링토 완단 아르케 노이소도 혹선 동병 왔으마 시르북도 보거디 벌어버스고래 헌내게 안물지
1: 악시리 적선 오웨이 루어소니 앙아근 가시근 루어라이양 알레보 허튼도이 앙아근 예브나 아바근 알스 대처니디
0: 혹신 성병 바셀라다 호연 전에 치르흐드 후리근 벌스는 허중 혀간다가 다시 두디리 힘소이
1: 봄나게 데려서 시리에건 잡부도 우들할갈 흥을라 잠을 사러도 내가 핫 홍만이 관난 돌레수이
0: 하튼 돌지지는 헌쟁의 위진강 내신들이 어버린 부여란 헤매 잡아도 배제제 위진이 보하
1: 너의 압수 젠드린 벌레 보셨다 알도 드리근던 더세마 아무런 넉수나 농어너란 우리가 옷들이 잠물지 우리 쌍풍산나 농렐레
0: 시리근 우들순다 접세마 아래에만 덤먼 시럭신어도 흐든순 흐든우들 가슴이더이
1: 월골거리 도하우거라다다 허리야 뚫고 돌다한 하나 시리거 그덕시 멀버서 핫돌 쌍풍산은 잡을래수이
0: 홀린 담든 월거로게 잠라도도 양사라 힐리헷가 롯들 염소 산정완단 지르글 보아봐
1: 산정인 게들랑 이라들 벌벗고 꼬리면 너들이 시르감르나
0: 바왕 연조 얼른 시르타는 바이링 헤르먼 대부질리 빈수이
1: 빠랄량 죽인 지르기 염소 어버림

жой хэлэн агур сэ тарахад хорслыг бишэгэд хуман жэрэгдэнэ хэрэмээгэ тэвэджээнна. Тэхадава тэлэг үлэгэрэ болбул, өмэн даашэнэ чэрэвэй, дутад бурулаад хотандоо норжэ, босу жангжуны бад хэдэнар хэнүрэн бээйми, мэн чээлэ сүн лун лун шэху бэнэгуа жангжуны валли сунгэдэ чанг чэллун. 부칭초나루데들미엠테들카불아르워롯어던느긴우츠르훌레벌레쇼이아타템볼드네고핑왕도이알브네세두더지르티리툴롱웨베르그닷 아, 옥스님 디기 못과 아다이 한게 조이 문이 무둘로 희노이 토 아다 아르까지로 울레 벌제 가오핑마 수한도 다리엘라 저잔 사랏 금신네 아, 그 돌발 비드 아르만 그 우대 아가 타이스 리저왕 귀에 쇠 벌지 바트로다 장도 나로 웃 아, 올리 드 테발 우르그마 어 오사 테발 와

0: Гуайин Бозаадын мөрөг өлөд өрөөг жирсэнээ суулар баалаа сарын жүхэр мой барчээ. Атаудау гонжан вангшилэн нарутэган жубэл жэлчэ жубэгат. Арбэн гэрэгадугар өндэрдэр. Гаубэн вангэнсэ тангэн яамэнэ гэджэр. Өбүрэн ба хүнэ олэн жангжун сэдуэтэ чумбэрдүлэд хуэнжо. Чиэрлэ болжэна. Өмөрөлтэн үлсэнэ чиэн жуэлу баатэр үрхэ бэрсэнэ сэдуэ нарудэнэ тадэн сонгда. Гоуэн вангчэн хобдэн сэткэл хэээхэр бодолгэндон хор барэгчэ. Хуэгэр чахэнэ нахсэндэн болбол чүрэмтэн долдан чирэгэн жалгэмжэлэн жуэлгэдвэй гоуэн вангэл ижо. Бэдэн уолсын ёсын жасгаасур уолсын уонтарыг ахэ. Устэн гэрдэм тэн сэдут. Усбэрэн гау бэн уангэгэ нөй хүшасэрэд. Уолсэгэ нөй басутхагад оллэндэм болладуэй чонам мүхтэн чобэлэн болгад болхэгэ. Унбэл чу уолсэдэн болболуэй табэнон болбол албэ бүхрэгэ. Холомира үсөдіңуай бакка жилсар болсынгүй тара томасо алдийжэ. Үнкөөрән үні болбул хой гау бенуан лидо. Алабүргөөм болбулны ары доллын дүррой әмдірілгін дүрін нүмір болгоад үға. Чарлыгі хүлия жу бена. Та үнбул чи ва чиангдум бакка тарран чи гау бенуан лидо. Чи өбүрөөн үджі жүбэгэ тотосынгэ жір жіргүүг жүү хүргэлэм мэгэд. Амүг басынне сүүлэр. Лидау гаубэнван үммэншан ерэд өбдэгдар сүүгдэд баван ебіні көйдэл бэна хай. Баван ахтүүжэн гаубэнвана чинны көйдэл юбай. Бүмбайдын бауан ийоне дөңөй. Этлал үрсіл болбол орадынаад ой үрхілжа алмы дэлэн отнаад гүнно. Ататынне үрдэсгэж босынгүй алтын арбынгүрбынгүнны тушад үхсін толдан. Би ага додоғой шилжүлжу шатгүй ембэн. Үнкілі би арбын насан үрүдэ емі азмыйон еттэггүй бэна. Өмна доуалсын одо үрідон үшадесын мандулхой гэббэллу би нэхвэнне гүй жэчаруэл дарья хай. Шихлэ! Сонгчайгад боли. Гэтлэн. Челлон, челлонгэ би хэчаруэл дарбол. Бауан ёчи батубухи джэргэл бодлэгтэ бишидэ. О, челлонгэ болвол чэмэ дулдэ дүхвэсу. Тане үндэн болвол. Уор босу хуни набашвэ. Чанг челлонгэ болвол жангшан дүрдэр абачана. Ча чэнгбол чэвэн дүгу солопсану ихтүд бэна. Үнэн болвол хэшэд болгатны даша. Уорэн бол үнчэн хойо хоро хэшу өмрэн бүйэ. Мүнгэ дұстырайы ябдылан. Тұса дүгде бауаған. Уолсы ясыгын жасы жүгөд. Үн үдірін чоғын тарчықсын ембер, ор тарсындор олларан ерад. Одо ижын ото өбірін олса шаңяң жүгөн. Чирық чоба хоры бүлдейде. Чиеван болады сұңлан мәрөддан. Чиерлік босы емшиы. Холад нашанад ехінвейді, тушын тұма шырғы, хобуғды түкшілін шот. Як, хірнік тұғар өдірдірсе, ташынғанар, үхчірғын дағылад хойен жодан ой мордыдгар жерхінвейді, қоу венуан лидо,
1: 장좀 바가 드란 따골랏 가르치는 탑은 덤은 지르가리 한다. 헤릉게들 가틀렌치는 해돌텐 이광한 우드긋 멀돌지.
0: 허이릿가 살헤누이소 톡속자 꼬비왕리저 빠왕벌러 캐누왕 두두나로 다실량왕 자 살릉 무릎을 여세기 귀지 터위누이소 산버승의 벌벗이 흑시 주름 쏘드리기 못쓴 첼로
1: 자나 나사 알리지처
0: 빠왕에 나디 해줄놈이 아르기비니다사 슬레비 움르긴 계절한 오이구저 소임볼비 주얼디유 따근데 정래 우스브린 바가 거우핑왕 시스틀란 솔라텔라
1: 아가 아까튼 그 왔음에서
0: 아가 다바 틀린 몰라 악벌라 비사마
1: 응리 하나가
0: 아르구 너도 우스럴 때 빠왕 연영은 제네르기 무다치 뭐 절드네 돈은 흐르바가 고핑왕 리조 덩리베라 탕르길 족제나 모적스네 솔라르 바일랏
1: 허이르트가 바일이 흥릉골로 석스네 솔라르 니와이
0: 해돌든 지르근 해서는 독다라 짬랏 해칠슨 고핑왕 리조금 벌울 허튼던 이리모 해분네 아르분 고르분 관하노이 자산 헬리어티기 세야블랏 아비한 젠드린 드르바 호라이모 아탑 멍은든 독도이모 타이에 타이고고 루샹 보네 어찌르기 벌벌 바왕반 허토사 죽다 치 벌벌 우르테레네 오이 훗걸 게르기 벌벌시 다들 걸허그 무니기 허부인들어 훌레잡아 무티르게지랄 이저 다이스 데레가 손쇼 허이
1: 장돈 저리가 허다만 원래 제르글 계소 벌적제 지우양산 나누어세 염소 워터로 단잠물기
0: 링토 완단 아르케 노이소도 혹선 동병와 쓰이마 시르북도 보거디 벌어버스고레버 헌데그 안머리제
1: 악시리 적선 노웨이 루어소니 앙악은 가시글 루어라이양 알레보 허튼도이 앙악은 예브나 아바간 알스 대천이디
0: 혹신 송병 바셀라다 호연 전에 치르르드 후리금 벌스는 허중 셔간다가 다시 두디리 김소이
1: 옴나게 데라서 시리에건 잡부도 우들할갈 흥을라 잠을 살아도 내가 핫 홍만이 관난 돌레수이
0: 하튼 돌지진 헌쟁의 위진강 내신들이 어버린 부여란 헤매 잡아도 배제제 위진이 보하
1: 너희 압수 젠드린 벌레버 샀다 알도 드리근던 더세마 아무런 넉수는 옹은어란 의뢰가 옷들이 잠물지 어이 쌍풍산나 농렐레
0: 시리근 우들순다 접세마 아리에문 덤먼 시럭신 어도 흐든순 흐든우들 갈숨이더이
1: 월골거리 도하우거라다다 허리야 뚫고 돌다한 하나 시리거 그덕신 벌벗어 핫돌 쌍풍산은 다블레수이
0: 홀린 담든 울거로게 잠라도도 염사라 힐리헷가 롯들 염소 산정관단 지르글 보바
1: 산정인 게들 안 지러들 벌벗어 버리면